የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የአርብ ግንቦት 14 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን መሪዎች ግልጽነትንና ህብረትን ማሳደግ እንደሚገባ ማሳሰባቸውን በቀዳሚው ዜናችን እናስደምጣችኋለን። ክቡር አባ አንጦኒዮስ አልበርቶ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በሚለው መጽሐፋቸው በእስራኤል ናዝሬት ከተማ ስለምትገኝ ብስራተ ገብርኤል እመቤታችን ቅድስት ድንግል ማርያም ቤተ መቅደስ የጻፉትን ታሪክ በሁለተኛው ዝግጅታችን እናቀርብላችኋለን። በመጨረሻም የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወሊ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜና እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን መሪዎች ግልጽነትንና ህብረትን ማሳደግ እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ማህበራትንና አንቅስቃሴዎችን በመምራት ላይ ከሚገኙ ምእመናን ጋር ሐሙስ ግንቦት 13 2018 ዓመተ ምህረት በቫቲካን ተገናኝተው መልእክት አስተላልፈዋል። ቅዱስነታቸው ለምእመናን መሪዎች ባስተላለፉት መልእክት በአገልግሎታቸው ስር የሚገኙትን በማስተዋልና በግልጽነት እንዲመሩ በማበረታታት ይህም ለሰዎች ግልጽ ሆነው በአንድነት መሰረት ላይ እንዲቆሙ ያደርጋቸዋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅድስት መንበር የምእመናን የቤተሰብና የህይወት መምሪያ ጳጳሳዊ ጽህፈት ቤት አስተባባሪነት በቤተ ክርስቲያን መንፈሳዊ እንቅስቃሴዎችና ማኅበራት ውስጥ በመሪነት ለሚያገለግሉት ምእመናን ሐሙስ ግንቦት 13 2018 ዓመተ ምህረት በተዘጋጀው ስብሰባ ላይ ተገኝተው ንግግር አድርገዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቤተ ክርስቲያን ውስጥ ባለው የመሪነት ሚና አጽንኦት ሰጥተው ባስተላለፉት መልእክት የማንኛውም ማህበር ወይም እንቅስቃሴ አስተዳደር ለማህበሩ ስኬትና ረጅም ዕድሜ ወሳኝ መሆኑንም በማስታወስ አስተዳደር ማለት በማህበር ውስጥ የሚገኙ ሰዎች የእድገት ቦታ እንዲሆኑ ለማስቻል እርግጠኛና ግልጽ የሆነ አቅጣጫ መስጠት ማለት ነው ሲሉ አስረድተዋል። በቤተ ክርስቲያን ውስጥ አመራር ማለት ተግባራዊ ጉዳዮችን ማስተባበር ብቻ ሳይሆን ከሁሉም በላይ በኢየሱስ ክርስቶስ የእግዚአብሔር የማዳን ፈቃድ መግለጫ ሆኖ መስራት ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በምእመናን ማህበራት ውስጥ አስተዳደር ማለት ማህበረሰቡ ለመሪዎች በነጻነት ድምፅ የሚሰጡበት የአገልግሎት ጥሪ መሆኑን በማስረዳት መሪዎች ይህን የመንፈስ ቅዱስ ስጦታ መቀበላቸው የሚያስከትላቸውን ሦስት ውጤቶች ጠቁመዋል። በቤተ ክርስቲያን ውስጥ የማኅበራት አመራር መላውን ማኅበረሰብ የሚጠቅም የግል ጥቅምን የማይፈልግ በግድ የሚያሸክሙት ሳይሆን በውዴታና በነጻነት የሚቀበሉት መሆን እንዳለበትና ከጳጳሳት ሐዋርያዊ አስተዋይነት ጋር በመተባበርና በመታዘዝ የሚከናወን ተነሳሽነት ነው ሲሉ አስረድተዋል። በአስተዳደር ውስጥ የአንዳንድ ባሕርያት መኖር ዘወትር አስፈላጊ ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጋራ መደማመጥና ኃላፊነት፣ ግልጽነት፣ ወንድማዊ መቀራረብና የማኅበረሰብ ግንዛቤ እንደሆኑ ገልጸው መልካም አስተዳደር ሁሉንም ነገር በግል ዓይን ብቻ ከመመልከት ይልቅ በመደጋገፍ የማኅበረሰቡ አባላት ሁሉ ኃላፊነት የታከለበት ተሳትፎን የሚያበረታታ ሊሆን እንደሚገባ ማስታወስ ይወዳለሁ ብለዋል። ቅዱስነታቸው በመቀጠልም በቤተ ክርስቲያን ውስጥ የምእመናን መሪዎች ትንቢታዊ ሚና ለአዳዲስ ተግዳሮቶች ምላሽ ለመስጠት አንገብጋቢ ሐዋርያዊ ፍላጎቶች የትኞቹ እንደሆኑ ለይቶ ማወቅን እንደሚጠይቅ አስረድተዋል። የአንድ ማኅበር አባልነት እውነተኛና ፍሬያማ የሚሆነው በቡድኑ ውስጥ ባሉት ተግባራት ውስጥ ብቻ ሳይገደቡ ነገር ግን የጊዜውን ምልክቶች ተረድቶ ወደ ሁሉ ሰው ዘንድ በመድረስ የዘመኑን ባህልና ገና ያልተዳሰሱ የተልእኮ መስኮችን በመመልከት ነው ሲሉ አስረድተው እንደዚሁም የቤተ ክርስቲያን የምእመናን ማኅበራትና እንቅስቃሴዎች እርስ በርስና ከመላዋ ቤተ ክርስቲያን ጋር ያላቸውን ኅብረት ለመቀበል ተጠርተዋል ብለዋል። እውነተኛ የአገልግሎት ተነሳሽነት ያለው የእኛ ማኅበር ወይም እንቅስቃሴ ነው የሚል አስተሳሰብ ያላቸው አንዳንድ ማኅበራት መኖራቸውን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሆኖም የቤተ ክርስቲያን እንቅስቃሴዎች ከእርሳቸው ሐሳብ ጋር ባይስማሙም ከመላዋ ቤተ ክርስቲያንና ከአካባቢያቸው ጳጳስ ጋር በኅብረት መኖር እንዳለባቸው በጥብቅ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን መሪዎች የኅብረትን ከፍተኛ ጥቅም ለመጠበቅ ሲሉ የተለያዩ አስተያየቶችን፣ የባህል አውዶችንና የግል ባሕርያትን ማዳመጥ እንዳለባቸው ተናግረው ምእመናን መሪዎች እንቅስቃሴዎቻቸው የተጀመረበትን ዓላማና ተነሳሽነት በትሕትና በየዋህነትና ከራስ ወዳድነት ነጻ በሆነ ፍቅር እንዲመሰክሩ አደራ ብለዋል። ቅዱስነታቸው በመጨረሻም እያንዳንዱ የቤተ ክርስቲያን እውነተኛ ተነሳሽነት በውስጡ ታማኝነትንና ግልጽነትን ያካትታል ብለው የምእመናን ማኅበራትና የቤተ ክርስቲያን እንቅስቃሴዎች ሥራና ታሪክ በማድነቅ ከመካከላቸው በርካታ ጥሩ የተዘጋጁና ውጤታማ ወንጌላውያን መገኘታቸውን አስታውሰው እነዚህ ስጦታዎች በሙሉ በእግዚአብሔር ጸጋ እንዲያድጉ መንከባከብና መርዳት እንደሚገባ፣ በዚህ ሂደትም ቤተ ክርስቲያን እንደምትደግፋቸውና እንደምትከተላቸው በመናገር መልእክታቸውን ደምድመዋል። Thank you.

0: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ ያማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ክቡር አባ አንጦኒዮስ አልበርቶ በዓለም ዙሪያ የሚገኙ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በሚለው መጽሐፋቸው በእስራኤል አገር ናዝሬት ከተማ ስለምትገኝ የብስራተ ገብርኤል እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ እናቀርብላችኋለን። በእስራኤል አገር በናዝሬት ከተማ የሚገኘው የብስራተ ገብርኤል ባዚሊካ የተሰራው በግሪኮች ግዛት ዘመንና በመስቀል ጦርነት ጊዜ በተመሰረቱ አብያተ ክርስቲያናት ፍርስራሾች ላይ ነበር። የናዝሬቱ ብስራተ ገብርኤል ባዚሊካ በከተማው ከፍ ብለው ከሚታዩ ሕንፃዎች አንዱ ከመሆኑም በላይ በክርስቲያን ዓለም ከሚገኙ በጣም ክቡር ከሆኑ አብያተ ክርስቲያናት መካከል አንዱ ነው። ቤተ ክርስቲያኑም የተሰራው የኢየሱስ ወላጆች ማርያምና ዮሴፍ ይኖሩበት በነበረው ቤት ስፍራ እንደሆነም ይታመናል። በባዚሊካው ግርጌ በጣም የተቀደሰ ስፍራ ማለትም የእመቤታችን የእጅግ ቅድስት ድንግል ማርያም ዋሻ ይገኛል። በካቶሊክ ቤተ ክርስቲያን ትውፊት መሠረት ሊቀ መላእክት ቅዱስ ገብርኤል ለእመቤታችን እጅግ ቅድስት ድንግል ማርያም የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ እናት እንደምትሆን ያበስራትም በዚህ ዋሻ ውስጥ ሆና ነበር። ስለ ናዝሬት ከተማ ታሪክ የሚናገሩ ጥንታዊ ሰነዶች በጣም ጥቂት ናቸው። ነገር ግን የታወቀው ጥንታዊው የቤተ ክርስቲያን ታሪክ ጸሐፊ ኤውዚየብዮስ ናዝሬት በግሪካውያንና በሮማውያን ግዛት ዘመን ትንሽ የአይሁድ ከተማ እንደነበረች ይናገራል። እንደ አውሮፓውያኑ አቆጣጠር በ3ኛው መቶ ክፍለ ዘመን ደግሞ አፍሪካኑስ የተባለው ጸሐፊ ከአይሁድ ሃይማኖት ወደ ክርስትና ስለገቡት አይሁዳውያን ይተርካል። ወደ ናዝሬት የሚደረገው መንፈሳዊ ጉዞ ደግሞ እንደ ጎርጎሮሳውያኑ በ4ኛው መቶ ክፍለ ዘመን እንደተጀመረ ተተርኳል። የመጀመሪያው ቤተ ክርስቲያን የተሠራው በግሪካውያን ግዛት ዘመን እንደ አውሮፓውያኑ አቆጣጠር በ427 ዓመተ ምሕረት ነበር። የተሠራውም ኮኖን በተባለው የኢየሩሳሌም ዲያቆን ነበር። ይህንንም ልንረዳው የምንችለው በእመቤታችን በእጅግ ቅድስት ድንግል ማርያም ዋሻ አጠገብ በኅብር በተሠራው ስዕል ላይ በወለሉ ኮኖን ተብሎ ከተጻፈው ጽሑፍ ነው። የናዝሬቱ ብስራተ ገብርኤል ባዚሊካ 59.5 ሜትር ከፍታ ሲኖረው በተለያዩ ቀለሞች በኅብር የተሠሩ የቅድስት ቤተሰብ ስዕሎች አሉበት። በኅብር የተሠሩ ስዕሎች በመላው ዓለም ከሚገኙ ክርስቲያን ሀገሮች ከአብዛኞቹ የተውጣጡ ሲሆን ሥነ ጽሑፏቸውም የላኪዎቹን ሀገሮች ኪነ ጥበብ የሚያመለክቱ ናቸው። በቤተ ክርስቲያኑም መካከል ሰፋ ያለ አዳራሽ ሲኖረው በደቡባዊ ጠርዙ ደግሞ ትንሽ የገዳም ሕንፃ አለው። ከጥቂት እርምጃዎች በኋላም ከቤተ ክርስቲያኑ ተለይቶ አንድ ዋሻ ይገኛል። እንደ አውሮፓውያኑ አቆጣጠር በ638 ዓ ም የእስራኤል አገር በእስላሞች ከተያዘ በኋላ ቤተ ክርስቲያኑ ባለበት እንዲቆይ ለመፍቀድ እስላሞቹ ከክርስቲያኖች በጣም ብዙ ገንዘብ አስከፍለው እንደነበር ይነገራል። ቀጥሎም የቤተ ክርስቲያኑ ሁኔታዎች በጣም እየከፋ ከመሄዳቸው በላይ በመስቀል ጦርነት ዘመን ማለትም በ11ኛው መቶ ክፍለ ዘመን ቤተ ክርስቲያኑ ሙሉ በሙሉ ተደመሰሰ። በዚህ አይነት የመስቀል ጦርነት ተዋጊዎች ወደ ናዝሬት ሲደርሱ የብስራተ ገብርኤል ቤተ መቅደስ ሙሉ በሙሉ ተደምስሶ ነበር ያገኙት። ከዚያም በኋላ የገሊላው መስፍን ታንክሬድ እንደገና ትልቅ የሚያስደንቅ ባዚሊካ በቀድሞው ቤተ ክርስቲያን ስፍራ አሰራ። ታንክሬድ ካሰራው ባዚሊካ የተረፈው ፍርስራሽ በኋላ በላዩ ላይ በተሠራው ቤተ ክርስቲያን ግንብ ተጨምሯል። በሌላ በኩል ደግሞ የመስቀል ጦረኞች ዘመን ብዙም አልቆየም። እንደ አውሮጳውያኑ አቆጣጠር በ1263 ዓ ም አዲስ የተሠራውን ቤተ ክርስቲያን ማምሉክ ሱልጣን በይበርስ በተባለው የእስላም መሪ ትእዛዝ እንደገና ተደመሰሰ። በዚህ አይነት ምንም እንኳን ፍራንቼስካውያን ቦታውን ለመያዝ ብዙ ጊዜ ቢጥሩም ለረጅም ጊዜ ቦታው ባዶ ሆኖ እንደቆየም ይነገራል። በጊዜው የነበሩት እስላሞች ለፍራንቼስካውያን እዚያ መኖር ተቃዋሚዎች ከመሆናቸውም በላይ በጊዜው የነበረው መንግሥት ለፍራንቼስካውያን እዚያ የመኖር ፍቃድ አልሰጣቸውም ነበር። ነገር ግን በኦቶማን ቱርክ መንግሥት ዘመን እንደ አውሮጳውያኑ አቆጣጠር በ1620 ዓመተ ምሕረት አካባቢ የድሩዝ ኤሚር ፍክር ኢድድን ፍራንቼስካውያን ወደ ናዝሬት እንዲመለሱ ፈቀደላቸው። እነርሱም በናዝሬቱ የብስራተ ገብርኤል ቤተ ክርስቲያን አካባቢ ሰፈሩ። የማርያም ዋሻና የቀድሞ ቤተ ክርስቲያን ፍርስራሽ የነበረበትንም ቦታ በንብረትነት ያዙና በፍርስራሹ ላይ አንድ ትንሽ ገዳም ሰሩበት። ምንም እንኳን ከጊዜ ወደ ጊዜ ቦታውን እንዲለቁ ቢገደዱም ከዚያን ጊዜ ጀምሮ የቦታው ጥበቃ በፍራንቼስካውያን እጅ ሆነ። በተጨማሪም ደግሞ ፍራንቼስካውያን በ14ኛው ክፍለ ዘመን አንድ ገዳም በናዝሬት እንደሰሩና እስከ 16ኛው መቶ ክፍለ ዘመን እዚያው እንደነበሩ ይነገራል። ነገር ግን በ16ኛው መቶ ክፍለ ዘመን ፍራንቼስካውያን ብዙ ጊዜ ከናዝሬት ገዳም እንደተባረሩም ይነገራል። እንደ አውሮፓውያኑ አቆጣጠር በ1730 ዓመተ ምህረት ፍራንቺስካውያን አዲስ የብስራተ ገብርኤል ቤተክርስቲያን በናዝሬት እንደሰሩና ያም ቤተክርስቲያን እንደ አውሮፓውያኑ አቆጣጠር በ1955 ዓመተ ምህረት ፈርሶ ያሁኑ አዲስ ቤተክርስቲያን በመስቀል ጦረኞች ዘመንና በግሪኮች ግዛት ዘመን በተሰሩ አብያተ ክርስቲያናት ፍርስራሾች ላይ ተሰርቶ እንደ አውሮፓውያኑ አቆጣጠር በ1969 ዓመተ ምህረት ተመረቀ። በአዲሱ ቤተ ክርስቲያን ህንፃ ላይ የቀድሞ አብያተ ክርስቲያናት ፍርስራሽ ድንጋዮች ይታዩበታል። በየዓመቱ በብዙ ሺዎች የሚቆጠሩ መንፈሳውያን ተጓዦች ቤተ ክርስቲያኑን ይጎበኙታል። ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚቀርብላችሁ የአርብ ግንቦት 14 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። አዘጋጅና አቅራቢ ባራና በርገኔ ነው።
1: ኢምቢ ለአዲስ የገንዘብ አምልኮ። ለዚህ ሁኔታ አንዱ መነሻ ምክንያት የሆነው ከገንዘብ ጋር ያለን ግንኙነት ነው። ምክንያቱም ገንዘብ ራሳችንንና ህብረተሰቦቻችንን እንዲቆጣጠር በጸጥታ ስለምንቀበለው ነው። የአሁኑ የፋይናንስ ቀውስ ከጥልቅ ሰብአዊ ቀውስ ይሆን የሰውን ቀዳሚነት ከመክዳት የመጣ የመሆኑን ሁኔታ እንዳናስተውል ሊያደርገን ይችላል። እኛ አዳዲስ ጣዖትን ፈጥረናል። የጥንቱ የወርቅ ጥጃ አምልኮ በዘጸአት መጽሐፍ ምዕራፍ 32 ከቁጥር 1 እስከ 35 በአዲስና ሽውር በሆነ መልኩ በገንዘብ አምልኮና እውነተኛ ሰብአዊ ዓላማ በሌለውና ኢሰብአዊ በሆነ የኢኮኖሚ አምባገነንነት ተመልሶ መጥቷል። ዓለም አቀፋዊ የፋይናንስና የኢኮኖሚ ቀውስ የነርሱን ኢሚዛናዊነትና ከሁሉም በላይ ለሰው ልጆች ደስታ ቢስ መሆናቸውን አጉልቶ ያሳያል። ሰው ወደ ፍጆታ ደረጃ ብቻ ዝቅ ተደርጓል። የጥቂቶች ገቢ በብዙ እጥፍ ሲያድግ፣ በብዙሃኑና በጥቂቶች ደስተኛ ባለጸጎች መካከል ያለው ልዩነት እየሰፋ ይሄዳል። ይህ ኢሚዛናዊነት የገበያ ቦታንና የፋይናንስ ግምትን ፍጹም ነጻነት በሚደግፉ ርዕዮተ ዓለምን የተፈጠረ ነው። በመሆኑም የጋራ ጥቅምን በመጠበቅ ሰበብ መንግስታት ማንኛውንም አይነት ቁጥጥር የማድረግ መብት እንዳላቸው አይቀበሉም። ከዚህም የተነሳ በተናጠልና ያለመታከት የራስን ህጎችና ደንቦች በሌሎች ላይ የሚጭን ሽውርና ብዙውን ጊዜ የማይታወቅ አዲስ የጭቆና አገዛዝ ተፈጥሯል። የዕዳና የወለድ መከማቸት አገሮችን የራሳቸው ኢኮኖሚዎች እምቅ ኃይል እንዳይጠቀሙ ችግር ይፈጥርባቸዋል። ዜጎችም እውነተኛ የመግዛት አቅማቸውን እንዳይጠቀሙ ያደርጋቸዋል። በዚህ ሁሉ ላይ ዓለም አቀፋዊ ገጽታ ያላቸውን የሙስና መንሰራፋትና ራስን የሚጠቅም የታክስ ሲወራን ማከል እንችላለን። የስልጣንና የሀብት ጥማት ገደብ የለውም። እየጨመረ የሚሄደውን ትርፍ የሚገታውን ማንኛውንም ነገር በሚበላው በዚህ ስርዓት ውስጥ አካባቢን የመሰለ ነገር ሁሉ ብቸኛ ገዢ በሆነው በሚመለከው ገበያ ፊት አቅም አይኖረውም። ኢምቢ ለአገልጋይ ሳይሆን ለገዢ የፋይናንስ ስርዓት። ከዚህ አስተሳሰብ ጀርባ ስነ ምግባርንና እግዚአብሔርን መጥላት አለ። ስነ ምግባርን የመናቅ ሁኔታ ይታያል። ገንዘብንና ሥልጣንን በአንጻራዊነት ስለሚያስቀምጥ ስነ ምግባርን ፍሬ አልባ፣ እጅግ ለሰው ተቆርቋሪ ተደርጎ ይቆጠራል። ሰውን መጠምዘዝንና ማዋረድን ስለሚያወግዝ እንደ ስጋት ይታያል። በመሰረቱ ስነ ስርዓት በገበያ ቦታ ከመታዩ ፈርጆች ውጪ የሆነ ምላሽ ለመስጠት ዝግጁ መሆንን ወደሚጠይቀው እግዚአብሔር ዘንድ ይመራል። እነዚህ የገበያ ቦታ ፈርጆች ፍጹም የሆነ ከተቆጠሩ እግዚአብሔር የማይቆጣጠሩት የማይገታ እንዲሁም አደገኛ ብቻ መስሎ ይታያል። ምክንያቱም እርሱ የሰውን ልጆች ራሳቸውን ሙሉ በሙሉ እንዲያውቁና ከባርነት አይነቶች ሁሉ ነጻ እንዲሆኑ ስለሚጠራቸው ነው። ስነ ምግባር ርዕዮተ ዓለማዊ ያልሆነ ስነ ምግባር ሚዛናዊነትና ይበልጥ ሰብአዊ የሆነ ማኅበራዊ ሥርዓት እንዲመጣ ያደርጋል። ከዚህ መሠረት ሐሳብ በመነሳት ሀብትን ከድሆች ጋር አለመካፈል፣ ከእነርሱ መስረቅና ህልውናቸውን መንጠቅ ነው። የያዝነው ንብረት የራሳችን ሳይሆን የእነርሱ ነው የምለውን ከጥንት ጠቢባን አንዱ የተናገረውን ቃል እንዲያሰላስሉ የፋይናንስን ባለሙያዎችና የፖለቲካ መሪዎችን አደራ እላለሁ። ለዚህ ስነ ምግባራዊ አስተሳሰብ ክፍት የሆነ የፋይናንስ ለውጥ ከፖለቲካ መሪዎች በኩል ብርቱ የሆነ የአስተሳሰብ ለውጥን ይጠይቃል። እኔም ይህን ተግዳሮት በቁርጠኝነትና መጪውን ጊዜ እያስተዋሉ ነገር ግን የእያንዳንዱ ነገር ዝርዝር ጉዳዮች ሳይረሱ እንዲጋፈጡ የፖለቲካ መሪዎች አደራ እላቸዋለሁ። ገንዘብ ማገልገል እንጂ መግዛት የለበትም። ኢሪሴ ሊቃነ ጳጳሳት ሀብታሙንና ድሆን ይወዳል። ሆኖም በክርስቶስም ሆኖ ሀብታሞች ድሆችን መርዳት ማክበርና መደገፍ እንዳለባቸው የማሳሰብ ግዴታ አለበት። ስለዚህ ለጋስ አንድነት እንዲኖራችሁና ምጣኔ ሀብትና ፋይናንስን ለሰዎች ጠቀሜታ ወደሚሰጡበት ስነ ምግባራዊ ሁኔታ እንድትመለሱ አደራ እላችኋለሁ። ኢምቢ ሁከትን ለሚያራባ መበላለጥ ዛሬ በብዙ ቦታዎች ለተሻለ ደህንነት ጥሪ ሲደረግ እንሰማለን። ይሁን እንጂ በህብረተሰቡና በህዝቦች መካከል ያለው መገለልና መበላለጥ ካልተቀየረ ሁከትን ማስወገድ አይቻልም። ድሆችና ይበልጥ ድሃ የሆኑ ህዝቦች ሁከት አስነሱ ተብሎ ይከሰሳሉ። ነገር ግን እኩል እድል በሌለበት የተለያዩ ጠብ የመጫርና የግጭት አይነቶችን የሚጠነስሱበት ምቹ ሁኔታ ይፈጥራል። በመጨረሻም ይፈነዳል። አንድ አካባቢያዊ ብሔራዊም ሆነ ዓለም አቀፋዊ ህብረተሰብ አንዱን የራሱን ክፍል ወደ ዳር ለመግፋት ፍቃደኛ ከሆነ የፖለቲካ ፕሮግራሞችም ሆነ ለህግ ማስከበር ወይም ለስለላ ስርዓት የሚደረጉ ወጪዎች ለዘላቂ ሰላም ዋስትና ሊሆኑ አይችሉም። ይህም ሊሆን የቻለው መበላለጥ ከስርዓቱ የተገለሉ ወገኖችን በሁከት የታጀበ ምላሽ ስለሚቀሰቅስ ብቻ ሳይሆን ማህበር ኢኮኖሚያዊ ስርዓቱ ከመሰረቱ ፍትሃዊ ስላልሆነ ነው። ደግነት እንደሚስፋፋ ሁሉ ኢፍትህንና ክፉ ነገርን መታገስ ደግሞ የጥፋት ተጽዕኖውን ሊሰፋና ምንም ያህል ብርቱ የሚመስለውን ማንኛውንም የፖለቲካ ማህበራዊ ስርዓት ቀስ በቀስ ሊሸረሽረው ይችላል። ማንኛውም ድርጊት የራሱ የሆኑ ውጤቶች ካሉት በአንዱ ህብረተሰብ መዋቅሮች ውስጥ ተሰክስጎ የሚገኘውን ክፉ ነገር የማፈንዳትና ለሞት የማጋለጥ ዘላቂ አቅም አለው። ኢፍትሃዊ ባልሆኑ ማህበራዊ መዋቅሮች ውስጥ የተንሳፈፈ ክፍተት ለተሻለ ወጪ ጊዜ የተስፋ ምንጭ ሊሆን አይችልም። ለዘላቂና ሰላማዊ እድገት ምቹ ሁኔታዎች ገና በበቂ መጠን ባለመገለጻቸውና ባለመገኘታቸው የታሪክ መጨረሻ ወደሚባል ደረጃ ገና አልደረስንም። የዛሬ የኢኮኖሚ አሰራሮች ገደብ የለሽ ፍጆታን ያበረታታል። ነገር ግን ያልተገታ የፍጆታ ስርዓት ከመበላለጥ ጋር ተደምሮ ማህበራዊ አቋምን በኢጥፍ ይጎዳል። መበላለጥ የኋላ ኋላ በመሳሪያ ኃይል ከቶ ሊፈታ የማይችል ሁከትን ይወልዳል። ዛሬ የጦር መሳሪያዎችና ሁከት መፍትሄ ከመስጠት ይልቅ አዲስና የተባባሱ ግጭቶችን እንደሚፈጥሩ ብናውቅ ይህ ሁኔታ ከተጠናከረ ደህንነት እንዲኖር ለመጪው ወገኖች ባዶ ተስፋ ብቻ ይሰጣቸዋል። አንዳንዶቹ ለችግሮቻቸው ራሳቸውን ድሆችንና እጅግ ድሃ አገሮችን በመውቀስ ብቻ ይረካሉ። አግባብ ባልሆኑ ጥልቅ ሐሳቦች ላይ በማትኮር መፍትሄው ጸጥ የሚያሰኛቸው ለማደናገር የሚያደርጋቸው ትምህርት ነው ይላሉ። ይህ ሁሉ የመሪዎቻቸው የፖለቲካ ርዕዮተ ዓለም ምንም አይነት ቢሆን በብዙ አገሮች በመንግስቶቻቸው በንግድ ድርጅቶቻቸውና ተቋሞቻቸው ውስጥ ተስፋፍቶና ስር ሰዶ የሚያይ ግፍ እያየን ይበልጥ የሚያበሳጭ ነው። አንዳንድ ባህላዊ ተግዳሮቶች የተለያዩ ተግዳሮቶችን ለመጋፈጥ ስንጥርም ወንጌልን እንሰብካለን። አልፎ አልፎ እነዚህ ተግዳሮቶች የሃይማኖት ነጻነትን በግልጽ የማጥቃት ወይም ክርስቲያኖችን በአዲስ መልክ የማሳደድ ቅርጽ ሊይዙ ይችላሉ። በአንዳንድ አገሮች እነዚህ ተግዳሮቶች ወደ አስደንጋጭ የጥላቻና የሁከት ደረጃ ደርሰዋል። በብዙ ቦታዎች ችግሩ በይበልጥ የአንድ ፓርቲ አምባገነን መንግስት ለሚመስል ማንኛውም ነገር እንደምላሽ ሆኖ ከመጣው ከርዕዮተ ዓለሞች የተሳሳተ አስተሳሰብና ቀውስ ጋር የተያያዘ ሰፊ ግድ የለሽነት ንጽጽራዊነት ነው። ይህ ቤተ ክርስቲያንን ብቻ ሳይሆን መላውን የህብረተሰብ አቋም ይጎዳል። እያንዳንዱ ሰው የራሱ ግላዊ እውነት ባለበት ለመሆን በሚፈልግበት ባህል ውስጥ ዜጎች ከግል ጥቅምና ምኞት የላቀ እቅድ እንዳይዘረጉ ከባድ እንደሚሆንባቸው መገንዘብ ይኖርብናል። ተንሰራፍቶ በሚገኘው ባህል ውስጥ ቅድሚያ የሚሰጠው ለውጫዊ፣ ወቅታዊ፣ ግልጽ፣ አፋጣኝ፣ ጥልቀት የሌለውና ጊዜያዊ ነገር ነው። እውነት ቦታውን ለሚታዩ ነገሮች ይለቃል። በብዙ አገሮች ሉዓላዊነት ለገዛ ራሳቸው ባህላዊ መሰረቶች በፍጥነት ማሽቆልቆልና በኢኮኖሚ ለማዳበር ነገር ግን በስነ ምግባር ለላሽቁ ሌሎች ባህሎች የተገባ የአስተሳሰብና የአሰራር ወረራ ማጋለጫ መንገድ ሆኗል። ይህ እውነት ከብዙ አህጉራት በመጡና በተለያዩ ስነዶሶች በተገኙ ጳጳሳት ተነስቷል። ዓለማዊነት እምነትንና ቤተ ክርስቲያንን ወደ ግለሰብ ደረጃ የማውረድ ዝንባሌ አለው። ከዚህ በተጨማሪ የላቀውን ነገር ሙሉ በሙሉ በመካድ ለስነ ምግባር ፈጥኖ መበላሸት፣ ለግልና ለጋራ ኃጢአት ስሜት መዳከምና ለንጽጽራዊነት መጨመር አመቺ ሁኔታን ፈጥሯል። እነዚህም ሁኔታዎች በተለይም ለለውጥ በተጋለጡ የወጣትነትና የጎልማሳነት ጊዜያት አጠቃላይ ግራ መጋባትን አስከትለዋል። የአሜሪካ ጳጳሳት በትክክል እንደገለጹት ቤተ ክርስቲያን ለሁሉም ጠቃሚ የሆኑ ግልጽ የግብረ ገብ መመዘኛዎች ስለምኖራቸው አስረግጣ ብትናገርም በባህላችን ውስጥ ይህን አስተምሮ ኢፍትሃዊ አድርጎ የሚያቀርቡ ማለትም ከመሠረታዊ ሰብአዊ መብቶች ጋር የሚቃረኑ አሉ። እነዚህን የመሰሉ ጥያቄዎች ብዙውን ጊዜ የምነሱት በግለሰቦች ፍጹማዊ መብቶች ላይ ካለ እምነት ጋር ስርዓት ባጣ መልኩ ከተያዘ የግብረ ገብ ንጽጽራዊነት ነው። በዚህ አመለካከት ቤተ ክርስቲያን አንድን አይነት ምክንያት የለሽ ጥላቻ እንደምታበረታታና በግለሰብ ነጻነት ጣልቃ እንደምትገባ ተደርጋ ትታያለች። የምንኖረው ያለ አንዳች ልዩነት መረጃዎች ሁሉ እኩል ጠቀሜታ ያላቸው ይመስል የመረጃ ናዳ በሚወርድብንና በግብረ ገብ ዕውቀት ረገድ ወደ ትልቅ ጥራዝ ነጠቅነት በመወስድና በመረጃ የሚመራ ህብረተሰብ ውስጥ ነን። በምላሹ የወሳኝ እሴቶችን እድገት የሚያበረታታውን ትምህርት መስጠት ያስፈልገናል። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት አዋራዊ ምክር ከአንቀጽ 54 እስከ 65 ድረስ የተወሰደ ነው።
0: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 15 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተክርስቲያን በቴክኖሎጂ ላይ እምነት በማሳደር ሰዎችን ወደ ክርስቶስ መምራት እንደሚገባ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት የስደተኞች ደህንነትና ሰብአዊ ክብር እንዲጠበቅ ጥሪ ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባይ መብራት ወይል ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን በቴክኖሎጂ ላይ እምነት በማሳደር ሰዎችን ወደ ክርስቶስ መምራት እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ሠራሽ አስተውሎትን በማስመልከት በቫቲካን በተካሄደው ዓለም አቀፍ ጉባኤ ላይ ከተሳተፉት እንግዶች ጋር ተገናኝተው መልእክት አስተላልፈዋል። ቅዱስነታቸው ለተሳታፊዎቹ ባስተላለፉት መልእክት ሰዎች ወደ ኢየሱስ ክርስቶስ እንዲደርሱ ከሚያደርጉት እገዛ ጋር በቴክኖሎጂ ላይ እምነት በማሳደር በሰው ሠራሽ አስተውሎት ላይ ግንዛቤ እንዲኖራቸው ማድረግ እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ግንቦት 14 2018 ዓመተ ምህረት የሰውን ፊትና ድምጽ መጠበቅ በሚል ርዕስ በተካሄደው ዓለም አቀፍ የሰው ሠራሽ አስተውሎት ጉባኤ ላይ ከተሳተፉት እንግዶች ጋር በቫቲካን ተገናኝተዋል። በቅድስት መንበር የመገናኛ ጽሕፈት ቤት ከባህልና የትምህርት ጉዳዮች ምክር ቤት ጋር በጋራ ባዘጋጁት የአንድ ቀን ጉባኤ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለዘንድሮ የዓለም የመገናኛ ቀን በላኩት መልእክት ላይ የሚወያዩ በሰው ሠራሽ አስተውሎት በትምህርትና በሥነ መለኮት ዘርፎች የተሰማሩ ባለሙያዎችን ማሰባሰቡ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለጉባኤው ተሳታፊዎች ባደረጉት ንግግር ቤተ ክርስቲያን የዲጂታል ቴክኖሎጂዎች እድገት በመቅረጽ ረገድ ያላትን ተሳትፎ አረጋግጠው እንዲሁም ሰዎች በጥበብ እንዲጠቀሙባቸው በማስተማር እንደምትረዳም አስረድተዋል። ሁለተኛው የቫቲካን ጉባኤ መገናኛ ብዙሃንን በማስመልከት ያወጣውን ደንብ በመጥቀስ ቤተ ክርስቲያን በኢየሱስ ክርስቶስ የተመሠረተችው በእጇ ያሉ ዘዴዎችን በመጠቀም በወንጌል አማካኝነት ለሁሉም ሰው የኢየሱስ ክርስቶስን የማዳን ኃይል ማወጅ መሆኑን አስታውሰዋል። ይህ በሁሉ ሰው ዘንድ ያለው መዳንን እና እውነትን የማወቅ ፍላጎት ውሳኔዎቻችንንና ድርጊቶቻችንን ብቻ ሳይሆን የማኅበራዊ መገናኛ፣ የዲጂታል ቴክኖሎጂና የሰው ሠራሽ አስተውሎት አጠቃቀምና አቅጣጫም ጭምር ማሳወቅ አለበት ብለዋል። ሆኖም ሰብአዊ ክብርን ያጣ ያልተገደበ የቴክኖሎጂ አጠቃቀም የግንኙነት ፍላጎታችንን ወደሚበዘብዙ መሳሪያዎች እንደሚያመራ ገልጸዋል። ስለዚህ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰዎች እግዚአብሔር እንዳቀደው የሰውን ልጅ እውነተኛ ትርጉምና ግርማ ማግኘት ይችል ዘንድ ቤተ ክርስቲያን እንድትረዳ አሳስበዋል። ሰብአዊነትን የሚያጋጥም ፈተና ቴክኖሎጂያዊ ሳይሆን ሰው መሆን ምን ማለት እንደሆነ በሚያስረዳ የሰብአዊ ጥናት እንቅፋት እንደሆነ አስረድተዋል። ሥጋ በለበሰው በኢየሱስ ክርስቶስ ላይ በማሰላሰል ልባችንን ከክርስቶስ ልብ የምንነጥል ከሆነ ራሳችንን በተሻለ ሁኔታ ማወቅ አንችልም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያንና መሪዎቿ የወጣቶችን የሚዲያና የአእምሮ ዕውቀት ለማሳደግ ከትምህርት ሥርዓቶች ጋር በኅብረት እንዲሠሩ ጋብዘው በዚህ ረገድ ወጣቶች በትኩረት ማሰብን ይማራሉ ሲሉ አስረድተዋል። ቤተ ክርስቲያን የወጣቶችን መንፈሳዊ ደህንነት የምትፈልግ በመሆኗ ቴክኖሎጂን በልክና በሥነ ምግባር ረገድ መጠቀም እንዲማሩ መርዳት አለብን ብለዋል። በተለይ ወጣቶች ለዚህ እውነት ክፍት በመሆን የሕይወትን ትርጉም ለማወቅ ይፈልጋሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለዚህ ወጣቶች ሕያው የሆነው ክርስቶስን እንዲያገኙና የቴክኖሎጂን አጠቃቀም በተሟላ ክርስቲያናዊ የአኗኗር ዘይቤ ጋር እንዲያዋህዱ ማስተማር አለብን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ማጠቃለያ የሰው ሠራሽ አስተውሎት ዘመንና ለእርሱ ያለን ምላሽ ለቤተ ክርስቲያን አስፈላጊ ጭብጥ መሆኑን በመጠቆም ሁሉም ሰው ወደ ሙሉ ብስለት እንዲያድግ ለመርዳት የምትጥር መሆኗን አስገንዝበዋል። እነዚህ አስተንትኖዎች በእግዚአብሔር የፈጠራ ንድፍ ውስጥ የሰው ልጅ የጥበብ ውጤት በመሆን በቴክኖሎጂ ላይ እንደገና እምነት እንዲኖረን ያደርጉናል ብለዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት የስደተኞች ደህንነትና ሰብአዊ ክብር እንዲጠበቅ ጥሪ አቀረቡ። የኢትዮጵያ ካቶሊካዊት ብፁዓን ጳጳሳት ጉባኤ ይፋ ባደረገው ሐዋርያዊ መልእክቱ በርካታ ኢትዮጵያውያን ስደተኞች በአፍሪቃ ውስጥ ወደ መካከለኛው ምስራቅና ወደ አውሮፓ በሚያደርጉት የስደት ጉዞ ለሚገጥማቸው ከፍተኛ አደጋ አስቸኳይ ጥበቃ እንዲደረግላቸው ጥሪውን አቅርቧል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት ምሕረት የሚያደርጉ ብፁዓን ናቸው፣ ምሕረትን ያገኛሉ የሚለውን የወንጌል ክፍል በመጥቀስ ይፋ ባደረጉት ሐዋርያዊ መልእክታቸው ለብዙ ኢትዮጵያውያን ስደት ምርጫቸው ሳይሆን በሕይወት የመቆየት ጉዳይ ነው ሲሉ አጽንኦት ሰጥተዋል። ወጣት ወንዶችና ሴቶች ከአገራቸው የሚሰደዱት ለሥራ ፍለጋ፣ ክብራቸውን ለማስጠበቅና ወላጆቻቸውን ለመደገፍ መሆኑን ጉባኤው አስታውቋል።
ሆኖም ግን ብዙ ስደተኞች ያሰቡት ሳይሳካላቸው ቀርቶ ብዝበዛ፣ አመጽና ጥቃት ሲገጥማቸው ይስተዋላል ያሉት ብፁዓን ጳጳሳቱ ስደተኞች በምንም መልኩ በቁጥር ወደ መታየት ደረጃ ዝቅ ማለት እንደሌለባቸው አጥብቀው በመናገር የስደተኞች ሰብአዊ ክብር በድንበር፣ በሕግ ረገድ ወይም በኢኮኖሚያዊ ስርዓቶች ጥሰት ሳይደርስበት ዘወትር ቅዱስ ሆኖ የሚቀጥል መሆኑን አረጋግጠዋል። ብፁዓን ጳጳሳቱ በሳውዲ አረቢያ መንግሥት የታሰሩ በመቶዎች የሚቆጠሩ ኢትዮጵያውያን ዜጎች ለሞት አደጋ መጋለጣቸውን በተረዱ ጊዜ የተሰማቸውን ጥልቅ ስጋት ገልጸው እንደዚህ አይነት ድርጊት ቆሞ ምሕረት እንዲደረግላቸው በማለት ለባለሥልጣናቱ ቀጥተኛና አስቸኳይ ጥሪ አቅርበዋል። የምሕረትን የሞራል ግዴታ በአጽንኦት ያስታወሱት ብፁዓን ጳጳሳቱ የፍትሕ ዋጋ በምሕረት እንደማይቀንስ ነገር ግን ይበልጥ እንደሚጨምር ተናግረው ተስፋ መቁረጥ ባለበት ተስፋን እንደሚሰጥም አስረድተዋል። በቀይ ባህርና በየመን በኩል የሚጓዙ ስደተኞችን በደል፣ ብዝበዛና የሞት አደጋ እንደሚያጋጥማቸውና ይህን ለመቋቋም ከፍተኛ ጥረት እንደሚያደርጉ የሚታወቅ ሲሆን በሊባኖስ የተከሰተው ዘላቂ አለመረጋጋት ብዙ ስደተኞችን አደጋ ውስጥ መጣሉ፣ ይህም ወደ አገራቸው እንዲመለሱ የሚቀርብ ጥሪ እንዲጨምር ማድረጉ ታውቋል። በበርካታ የባህረ ሰላጤው አገራት ውስጥ የተከሰቱ ውጥረቶች በስደተኛው ማኅበረሰብ ደህንነት ላይ አደጋን መደቀኑ ታውቋል። በደቡብ አፍሪካ ውስጥም በውጭ ዜጎች ላይ በተደጋጋሚ የሚፈጸሙ በአመፅ የታገዙ ጥቃቶች ሕይወትንና የኑሮ ሁኔታን አደጋ ላይ መጣሉ ታውቋል። ኢትዮጵያውያን ስደተኞች በተለይም የሱዳን በረሃን አቋርጠው በሊቢያ በኩል ወደ አውሮፓ በሚያደርጉት ጉዞ ላይ ሕገወጥ የሰዎች ዝውውር፣ እስር፣ የግዳጅ ሥራና አደገኛ የሆነ የባህር ላይ ጉዞ እንደሚያጋጥማቸው ብፁዓን ጳጳሳቱ በሐዋርያዊ መልእክታቸው ላይ ጠቅሰው አደገኛ በሆኑ በእነዚህ ጉዞዎች ብዙዎች ሕይወታቸውን እንደሚያጡና ጥቂቶች ብቻ ወደ ጣሊያን ደሴት ላምፔዱሳ የባህር ዳርቻ እንደሚደርሱ ገልጸዋል። ቤተ ክርስቲያን ለስደተኞችና ጥገኝነት ጠያቂዎች ያላትን ዘላቂ ቁርጠኝነት ያስታውሱት ብፁዓን ጳጳሳቱ ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንችስኮስ የጣሊያን የወደብ ከተማ ወደ ሆነች ላምፔዱሳ ያደረጉትን ታሪካዊ ጉብኝት በመጥቀስ ወደ ስፍራው ሲደርሱ በባህር ላይ ጉዞ ሕይወታቸውን ያጡ ስደተኞችን በጸሎታቸው አስታውሰው የአበባ ጉንጉን ማስቀመጣቸው ከፍተኛ የርኅራሄና የአጋርነት ምልክት እንደነበር ጠቅሰዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት በተጨማሪም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላምፔዱሳ ለማድረግ ያቀዱት ሐዋርያዊ ጉብኝት ቤተ ክርስቲያኒቱ ከስደተኞች ጎን ቆማ በዓለም አቀፍ መድረክ ክብራቸውን የመጠበቅ ተልእኮዋን የሚያስቀጥሉበት እንደሆነ አስረድተዋል። ብፁዓን ጳጳሳቱ የካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስን በመጥቀስ የበለጸጉ አገራት ለደህንነታቸው ሲሉና ኑሯቸውን ለማሻሻል ሲሉ የሚሰደዱ ሰዎችን በክብር የመቀበል የሞራል ግዴታ እንዳለባቸው በድጋሚ ተናግረው ለአብሮነት፣ ለፍትሕና ለኃላፊነት አዲስ ዓለም አቀፍ ቁርጠኝነት እንዲደረግ ጥሪያቸውን አቅርበዋል። እንደዚሁም ድህነትን፣ ሥራ አጥነትን፣ ግጭትን፣ የአካባቢ መራቆትንና የወጣቶች የወደፊት ዕድል መጨለምን ጨምሮ የስደት ዋና መንስኤዎችን የመፍታት አስቸኳይ አስፈላጊነት ተናግረው እነዚህን ጉዳዮች ችላ ማለት ቀውሱን የበለጠ ያባብሰዋል ሲሉ አስጠንቅቀዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት የሰብአዊነትና የሥልጣኔ ትክክለኛ መለኪያው ማኅበረሰቡ እጅግ ተጋላጭ የሆኑ ሰዎችን የሚይዝበት መንገድ እንደሆነ በመልእክታቸው ላይ በማረጋገጥ የስደት ቀውስን ለመፍታት የጋራ ውይይት፣ ምሕረትና ጥበብ እንደሚያስፈልግ በማሳሰብ ጥሪያቸውን አጠቃለዋል። በመጨረሻም ኢትዮጵያውያን ስደተኞችን፣ ቤተሰቦቻቸውንና ውሳኔ ሰጪዎችን በሙሉ ለልዑል እግዚአብሔር ምሕረትና መሪነት አደራ በመስጠት መከራው ተወግዶ በርኅራኄ ብዛት የሰው ልጅ ክብር ዘወትር እንዲጠበቅ ጸሎታቸውን አቅርበዋል።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ግንቦት 15 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የቤተሰቦች ተሞክሮና ተግዳሮቶች በሚል ንዑስ ርዕስ ከአንቀጽ 42 እስከ አንቀጽ 45 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

የቤተሰቦች ተሞክሮችና ተግዳሮቶች። አሁን ያለው የቤተሰብ ሁኔታ። በአንዳንድ ህብረተሰቦች ዘንድ የእምነትና ሃይማኖታዊ ልምዶች መዳከም ቤተሰቦች ይበልጥ እንዲነጠሉና ከችግራቸው እንዳይላቀቁ ተጽዕኖ ያሳድርባቸዋል። የሲኖዶሱ አባቶች እንዳስገነዘቡት ከዘመኑ ባህል ትልቁ የደህንነት ምልክቶች አንዱ በሰው ህይወት ውስጥ እግዚአብሔር ባለመኖሩና በግንኙነቶችና ደካማነት ምክንያት የሚፈጠር ብቸኝነት ነው። እንደዚሁም በማህበራዊና ባህላዊ ሁኔታዎች ፊት የተጋረጠና ብዙውን ጊዜ ቤተሰቦችን የሚጨፈልቅ አጠቃላይ የሆነ የተስፋ መቁረጥ ስሜት አለ። ቤተሰቦች ብዙውን ጊዜ በተቋማት በኩል ፍላጎትና ትኩረት በማጣት የተተዉ ይመስላቸዋል። የህዝብ ብዛት ቀውስ፣ ልጆችን የማሳደግ ችግር፣ አዲስ ህይወትን ለማስተናገድ ያለው ማወላወል፣ አረጋውያንን እንደ ሸክም የማየት ዝንባሌና የአእምሮ መረባሽ፣ እንዲሁም የረብሻና የሁከት መጨመር በማኅበራዊ ሥርዓት ላይ የደረሰው አሉታዊ አንደምታ ከፍተኛ መሆኑን በግልጽ ያሳያል። ስለዚህ መንግሥት የወጣቶችን ተስፋ ለማለምለምና ቤተሰብ ለመመስረት ያላቸው ዕቅድ እንዲያሳኩ ለመረዳት ተገቢ ሕጎችን የማውጣትና ሥራ የመፍጠር ኃላፊነት አለበት። ምቹ ወይም በቀላል ዋጋ የሚገኙ መኖሪያ ቤት እጦት ይፋ የጋብቻ ግንኙነቶች እንዲዘገዩ ያደርጋል። ቤተሰብ ሁኔኛ ለቤተሰብ ኑሮ የሚስማማና ከአባላት ቁጥር ጋር የሚመጣጠን ለቤተሰብና ለማኅበረሰብ ሕይወት የሚያስፈልጉ መሠረታዊ አገልግሎቶች ያሉበትን አካባቢ የማግኘት መፍት እንዳለው ልብ ይለዋል። ቤተሰቦችና መኖሪያ ቤቶች አብሮ ይሄዳሉ። ይህም በግለሰቦች ብቻ ሳይሆን በቤተሰብ መብቶች ላይ ማትኮር ምን ያህል አስፈላጊ እንደሆነ ያስገነዝበናል። ቤተሰብ ለህብረተሰብ አስፈላጊ መሳሪያ ስለሆነ በሚገባ ሊጠበቅ ይገባል። ቤተ ክርስቲያን በተለይም ዛሬ በፖለቲካ አጀንዳዎች ውስጥ እምብዛም ትኩረት የተነፈገውን ጋብቻና ቤተሰብን መንከባከብና ከጥቃት መከላከል የተልኳ አንዱ አካል እንደሆነ ትገነዘባለች። ቤተሰቦች በሕጋዊ፣ ኢኮኖሚያዊ፣ ማኅበራዊ፣ በመንግሥታዊ በጀት አደላደል ረገድ ከመንግሥት ባለሥልጣናት በቂ የቤተሰብ ፖሊሲ የማግኘት መብት አላቸው። አልፎ አልፎ ቤተሰቦች የሚወዱት ሰው ሲታመምባቸው በቂ የጤና እንክብካቤ በማጣት ይሰቃያሉ ወይም ሁነኛ ሥራ ለማግኘት ይፍጨረጨራሉ። ኢኮኖሚያዊ እንቅፋቶች ቤተሰብ የትምህርት፣ በባህላዊ ተግባራትና በህብረተሰብ ሕይወት ውስጥ ተሳትፎና ተደራሽነት እንዳይኖረው ያደርግቷል። የአሁኑ ጊዜ ኢኮኖሚያዊ ሁኔታ ሰዎችን በብዙ መንገዶች በህብረተሰቡ ውስጥ እንዳይሳተፉ ያደርጋቸዋል። በተለይ ቤተሰቦች ከሥራ ጋር በተያያዘ ችግሮች ያጋጥሟቸዋል። ወጣቶች ያላቸው ችሎታ አነስተኛና ሥራ የማግኘት ዕድላቸውም ጠባብና አስተማማኝ አይደለም። የሥራ ቀናት ረዥምና ብዙውን ጊዜ ከቤት ካለው ርቀት አኳያ ይበልጥ አድካሚ ናቸው። ይህ ሁኔታ የቤተሰብ አባላት በአንድነት እንዳይሰበሰቡ ወይም ወላጆች በየቀኑ ግንኙነታቸውን በሚያደርሱበት መንገድ ከልጆቻቸው ጋር እንዳይሆኑ ያደርጋቸዋል። በርካታ ልጆች ከጋብቻ ውጪ ይወለዳሉ። ብዙዎቹም በአንድ ወላጅ እጅ ብቻ ወይም በቅልቅል ወይም አዲስ በተመሠረተ ቤተሰብ ውስጥ ያድጋሉ። በልጆች ላይ የሚፈጸም የጾታ ብዝበዛ በአሁኑ ኅብረተሰብ ውስጥ ላለው አሳፋሪና ጠማማ እውነታ ነው። በጦርነት፣ በአሸባሪነት ወይም በተደራጀ ወንጀል ምክንያት ሁከት የሚደርስባቸው ኅብረተሰቦች በተለይ በትላልቅ ከተሞች የቤተሰብ ዝቅጠት ይታያል። በከተሞች ዳርቻ ደግሞ የጎዳና ልጆች የሚባለው ክስተት እየጨመረ መጥቷል። በልጆች ላይ የሚደርስ የጾታ ጥቃት እጅግ ሰላማዊ በሚባሉ ስፍራዎች በተለይም በቤተሰቦች፣ በትምህርት ቤቶች፣ በማኅበራትና በክርስቲያናዊ ተቋማት ውስጥ ጭምር መከሰቱ እጅግ አሳፋሪ ጉዳይ ነው። ስደት በቤተሰብ ሕይወት ላይ ካለው አሉታዊ አንደምታ አንጻር ሊጋፈጡትና ሊረዱት የሚገባ ሌላው የጊዜው ምልክት ነው። በቅርቡ የተካሄደው ሲኖዶስ ለዚህ ጉዳይ ትኩረት ሰጥቶ እንዳስገነዘበው በተለያዩ መንገዶች ስደት በልዩ ልዩ የዓለም ክፍሎች መላ ሕዝቦችን እየነካካ ነው። ቤተ ክርስቲያንም በዚህ መልክ ትልቅ ሚና ተጫውታለች።
ይህን የወንጌል ምስክርነት መጠበቅና ማስፋፋት በማቴዎስ ወንጌል ምዕራፍ 25 ቁጥር 35 ዛሬ ከመቼውም ጊዜ ይበልጥ አንገብጋቢ ጉዳይ ሆኗል። ከሕዝቦች ተፈጥሯዊና ታሪካዊ እንቅስቃሴ ጋር የሚጣጣም የሰዎች ዝውውር ለሚሰደዱ ቤተሰቦችም ሆነ ስደተኞች ለሚቀበሉ አገሮች እውነተኛ ብልጽግናን ሊያመጣ ይችላል። ከዚህ በተጨማሪ በጦርነት፣ በብጥብጥ፣ በድህነትና ፍትህ በማጣት ምክንያት ቤተሰቦች ላይ የሚደርስ እንዲሁም ብዙውን ጊዜ ሕይወትን አደጋ ላይ በሚጥል የጉዞ ወጣ ውረድ የታጀበ የግዴታ ስደት ሰዎችን ያስጨንቃል፣ ቤተሰቦችንም ያናጋል። ቤተሰብ ከቤተሰቦች ጎን በመቆም ለሚሰደዱ ቤተሰቦች ብቻ ሳይሆን ወደ ኋላ ለሚቀሩ የቤተሰብ አባላት ጭምር የሚሆን ልዩ ሐዋራዊ ፕሮግራም መንደፍ ያስፈልጋል። ይህ ሐዋራዊ ተግባር ለባህላቸው፣ ለሚመጡበት ሰብአዊና ሃይማኖታዊ ህንጸት እንዲሁም ለአምልኮ ሥርዓቶቻቸውና ትውፊቶቻቸው መንፈሳዊ ቅርስ ክብር በሚሰጥ መልኩና በልዩ ሐዋራዊ እንክብካቤ ጭምር መፈጸም አለበት። ስደት በተለይ ለቤተሰቦችና ለግለሰቦች አስደንጋጭና አጥፊ የሚሆነው ከሕጋዊ አግባብ ውጪ ሲፈጸምና በሕገወጥ የሰዎች ዝውውር ዓለም አቀፍ መረብ ሲደገፍ ነው። ይህም ይበልጥ የሚጎላው በጊዜያዊ መጠለያዎችና የስደተኞች ካምፖች ለረጅም ጊዜያት ለመቆየት የሚገደዱ ሰዎችን ወይም ብቸኛ ሕፃናትን ሲያካትትና የውህደት ሂደት መጀመር የማይቻል ሲሆን ነው። ከልክ ያለፈ ድህነትና ሌሎች የቤተሰብ ሁኔታዎችን አንዳንድ ጊዜ መሪ ቤተሰቦችን እንኳን ልጆቻቸውን ለዝሙት አዳሪነት ወይም ለሕገወጥ የሰው አካል ዝውውር እስከ መሸጥ ድረስ ያንኮተኩታቸዋል። በተለይም በመካከለኛው ምስራቅ በቤተ ክርስቲያኖች፣ በጎሳዎችና በአናሳ የሃይማኖት ተከታዮች ላይ የሚደርሰው ስደትና እንግልት ለቤተ ክርስቲያን ብቻ ሳይሆን ለመላው የዓለም ማኅበረሰብ ትልቅ ፈተና ሆኗል። ስለዚህ በተጨባጭ መንገድ ጭምር ቤተሰቦችንና ክርስቲያን ማኅበረሰቦችን በየትውልድ አገራቸው እንዲቆዩ ማናቸውንም ጥረት ማድረግ ያስፈልጋል። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 42 እስከ 45 ላይ የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስላዳመጣችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 15 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተክርስቲያን በቴክኖሎጂ ላይ እምነት በማሳደር ሰዎችን ወደ ክርስቶስ መምራት እንደሚገባ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት የስደተኞች ደህንነትና ሰብአዊ ክብር እንዲጠበቅ ጥሪ ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተክርስቲያን በቴክኖሎጂ ላይ እምነት በማሳደር ሰዎችን ወደ ክርስቶስ መምራት እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ሰራሽ አስተውሎትን በማስመልከት በቫቲካን በተካሄደው ዓለም አቀፍ ጉባኤ ላይ ከተሳተፉት እንግዶች ጋር ተገናኝተው መልእክት አስተላልፈዋል። ቅዱስነታቸው ለተሳታፊዎቹ ባስተላለፉት መልእክት ሰዎች ወደ ኢየሱስ ክርስቶስ እንዲደርሱ ከሚያደርጉት እገዛ ጋር በቴክኖሎጂ ላይ እምነት በማሳደር በሰው ሰራሽ አስተውሎት ላይ ግንዛቤ እንዲኖራቸው ማድረግ እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ግንቦት 14 2018 ዓመተ ምህረት የሰውን ፊትና ድምጽ መጠበቅ በሚል ርዕስ በተካሄደው ዓለም አቀፍ የሰው ሰራሽ አስተውሎት ጉባኤ ላይ ከተሳተፉት እንግዶች ጋር በቫቲካን ተገናኝተዋል። በቅድስት መንበር የመገናኛ ጽሕፈት ቤት ከባህልና የትምህርት ጉዳዮች ምክር ቤት ጋር በጋራ ባዘጋጁት የአንድ ቀን ጉባኤ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለዘንድሮ የዓለም የመገናኛ ቀን በላኩት መልእክት ላይ የሚወያዩ በሰው ሰራሽ አስተውሎት በትምህርትና በሥነ መለኮት ዘርፎች የተሰማሩ ባለሙያዎችን ማሰባሰቡ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለጉባኤው ተሳታፊዎች ባደረጉት ንግግር ቤተ ክርስቲያን የዲጂታል ቴክኖሎጂዎች እድገት በመቅረጽ ረገድ ያላትን ተሳትፎ አረጋግጠው እንዲሁም ሰዎች በጥበብ እንዲጠቀሙባቸው በማስተማር እንደምትረዳም አስረድተዋል። ሁለተኛው የቫቲካን ጉባኤ መገናኛ ብዙሃንን በማስመልከት ያወጣውን ደንብ በመጥቀስ ቤተ ክርስቲያን በኢየሱስ ክርስቶስ የተመሠረተችው በእጇ ያሉ ዘዴዎችን በመጠቀም በወንጌል አማካኝነት ለሁሉም ሰው የኢየሱስ ክርስቶስን የማዳን ኃይል ማወጅ መሆኑን አስታውሰዋል። ይህ በሁሉ ሰው ዘንድ ያለው መዳንን እና እውነትን የማወቅ ፍላጎት ውሳኔዎቻችንንና ድርጊቶቻችንን ብቻ ሳይሆን የማኅበራዊ መገናኛ፣ የዲጂታል ቴክኖሎጂና የሰው ሰራሽ አስተውሎት አጠቃቀምና አቅጣጫም ጭምር ማሳወቅ አለበት ብለዋል። ሆኖም ሰብአዊ ክብርን ያጣ ያልተገደበ የቴክኖሎጂ አጠቃቀም የግንኙነት ፍላጎታችንን ወደሚበዘብዙ መሳሪያዎች እንደሚያመራ ገልጸዋል። ስለዚህ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰዎች እግዚአብሔር እንዳቀደው የሰውን ልጅ እውነተኛ ትርጉምና ግርማ ማግኘት ይችል ዘንድ ቤተ ክርስቲያን እንድትረዳ አሳስበዋል። ሰብአዊነትን የሚያጋጥም ፈተና ቴክኖሎጂያዊ ሳይሆን ሰው መሆን ምን ማለት እንደሆነ በሚያስረዳ የሰብአዊ ጥናት እንቅፋት እንደሆነ ያስረድተዋል። ሥጋ በለበሰው በኢየሱስ ክርስቶስ ላይ በማሰላሰል ልባችንን ከክርስቶስ ልብ የምንነጥል ከሆነ ራሳችንን በተሻለ ሁኔታ ማወቅ አንችልም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያንና መሪዎቿ የወጣቶችን የሚዲያና የአእምሮ ዕውቀት ለማሳደግ ከትምህርት ሥርዓቶች ጋር በኅብረት እንዲሠሩ ጋብዘው በዚህ ረገድ ወጣቶች በትኩረት ማሰብን ይማራሉ ሲሉ አስረድተዋል። ቤተ ክርስቲያን የወጣቶችን መንፈሳዊ ደህንነት የምትፈልግ በመሆኗ ቴክኖሎጂን በልክና በሥነ ምግባር ረገድ መጠቀም እንዲማሩ መርዳት አለብን ብለዋል። በተለይ ወጣቶች ለዚህ እውነት ክፍት በመሆን የሕይወትን ትርጉም ለማወቅ ይፈልጋሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለዚህ ወጣቶች ሕያው የሆነው ክርስቶስን እንዲያገኙና የቴክኖሎጂን አጠቃቀም በተሟላ ክርስቲያናዊ የአኗኗር ዘይቤ ጋር እንዲያዋህዱ ማስተማር አለብን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ማጠቃለያ የሰው ሰራሽ አስተውሎት ዘመንና ለእርሱ ያለን ምላሽ ለቤተ ክርስቲያን አስፈላጊ ጭብጥ መሆኑን በመጠቆም ሁሉም ሰው ወደ ሙሉ ብስለት እንዲያድግ ለመርዳት የምትጠር መሆኗን አስገንዝበዋል። እነዚህ አስተንትኖዎች በእግዚአብሔር የፈጠራ ንድፍ ውስጥ የሰው ልጅ የጥበብ ውጤት በመሆን በቴክኖሎጂ ላይ እንደገና እምነት እንዲኖረን ያደርጉናል ብለዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት የስደተኞች ደህንነትና ሰብአዊ ክብር እንዲጠበቅ ጥሪ አቀረቡ። የኢትዮጵያ ካቶሊካዊት ብፁዓን ጳጳሳት ጉባኤ ይፋ ባደረገው ሐዋርያዊ መልእክቱ በርካታ ኢትዮጵያውያን ስደተኞች በአፍሪቃ ውስጥ ወደ መካከለኛው ምስራቅና ወደ አውሮፓ በሚያደርጉት የስደት ጉዞ ለሚገጥማቸው ከፍተኛ አደጋ አስቸኳይ ጥበቃ እንዲደረግላቸው ጥሪውን አቅርቧል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት ምሕረት የሚያደርጉ ብፁዓን ናቸው፣ ምሕረትን ያገኛሉ የሚለውን የወንጌል ክፍል በመጥቀስ ይፋ ባደረጉት ሐዋርያዊ መልእክታቸው ለብዙ ኢትዮጵያውያን ስደት ምርጫቸው ሳይሆን በሕይወት የመቆየት ጉዳይ ነው ሲሉ አጽ

ጋለጣቸውን በተረዱ ጊዜ የተሰማቸውን ጥልቅ ስጋት ገልጸው እንደዚህ አይነት ድርጊት ቆሞ ምህረት እንዲደረግላቸው በማለት ለባለሥልጣናቱ ቀጥተኛና አስቸኳይ ጥሪ አቅርበዋል። የምህረትን የሞራል ግዴታ በአጽንኦት ያስታውሱት ብፁዓን ጳጳሳቱ የፍትህ ዋጋ በምህረት እንደማይቀንስ ነገር ግን ይበልጥ እንደሚጨምር ተናግረው ተስፋ መቁረጥ ባለበት ተስፋን እንደሚሰጥም አስረድተዋል። በቀይ ባህርና በየመን በኩል የሚጓዙ ስደተኞችን በደል፣ ብዝበዛና የሞት አደጋ እንደሚያጋጥማቸውና ይህን ለመቋቋም ከፍተኛ ጥረት እንደሚያደርጉ የሚታወቅ ሲሆን በሊባኖስ የተከሰተው ዘላቂ አለመረጋጋት ብዙ ስደተኞችን አደጋ ውስጥ መጣሉ፣ ይህም ወደ አገራቸው እንዲመለሱ የሚቀርብ ጥሪ እንዲጨምር ማድረጉ ታውቋል። በበርካታ የባህረ ሰላጤው አገራት ውስጥ የተከሰቱ ውጥረቶች በስደተኛው ማኅበረሰብ ደህንነት ላይ አደጋን መደቀኑ ታውቋል። በደቡብ አፍሪካ ውስጥም በውጭ ዜጎች ላይ በተደጋጋሚ የሚፈጸሙ በአመፅ የታገዙ ጥቃቶች ሕይወትንና የኑሮ ሁኔታን አደጋ ላይ መጣሉ ታውቋል። ኢትዮጵያውያን ስደተኞች በተለይም የሱዳን በረሃን አቋርጠው በሊቢያ በኩል ወደ አውሮፓ በሚያደርጉት ጉዞ ላይ ሕገወጥ የሰዎች ዝውውር፣ እስር፣ የግዳጅ ሥራና አደገኛ የሆነ የባህር ላይ ጉዞ እንደሚያጋጥማቸው ብፁዓን ጳጳሳቱ በሐዋርያዊ መልእክታቸው ላይ ጠቅሰው አደገኛ በሆኑ በእነዚህ ጉዞዎች ብዙዎች ሕይወታቸውን እንደሚያጡና ጥቂቶች ብቻ ወደ ጣሊያን ደሴት ላምፔዱሳ የባህር ዳርቻ እንደሚደርሱ ገልጸዋል። ቤተ ክርስቲያን ለስደተኞችና ጥገኝነት ጠያቂዎች ያላትን ዘላቂ ቁርጠኝነት ያስታውሱት ብፁዓን ጳጳሳቱ ነፍሲሔር ርዕሰ ሊቃነ ጳጳሳት ፍራንችስኮስ የጣሊያን የወደብ ከተማ ወደ ሆነች ላምፔዱሳ ያደረጉትን ታሪካዊ ጉብኝት በመጥቀስ ወደ ስፍራው ሲደርሱ በባህር ላይ ጉዞ ሕይወታቸውን ያጡ ስደተኞችን በጸሎታቸው አስታውሰው የአበባ ጉንጉን ማስቀመጣቸው ከፍተኛ የርኅራኄና የአጋርነት ምልክት እንደነበር ጠቅሰዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት በተጨማሪም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላምፔዱሳ ለማድረግ ያቀዱት ሐዋርያዊ ጉብኝት ቤተ ክርስቲያኒቱ ከስደተኞች ጎን ቆማ በዓለም አቀፍ መድረክ ክብራቸውን የመጠበቅ ተልእኳን የሚያስቀጥሉበት እንደሆነ አስረድተዋል። ብፁዓን ጳጳሳቱ የካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስን በመጥቀስ የበለጸጉ አገራት ለደህንነታቸው ሲሉና ኑሯቸውን ለማሻሻል ሲሉ የሚሰደዱ ሰዎችን በክብር የመቀበል የሞራል ግዴታ እንዳለባቸው በድጋሚ ተናግረው ለአብሮነት፣ ለፍትሕና ለኃላፊነት አዲስ ዓለም አቀፍ ቁርጠኝነት እንዲደረግ ጥሪያቸውን አቅርበዋል። እንደዚሁም ድህነትን፣ ሥራ አጥነትን፣ ግጭትን፣ የአካባቢ መራቆትንና የወጣቶች የወደፊት ዕድል መጨለምን ጨምሮ የስደት ዋና መንስኤዎችን የመፍታት አስቸኳይ አስፈላጊነት ተናግረው እነዚህን ጉዳዮች ችላ ማለት ቀውሱን የበለጠ ያባብሰዋል ሲሉ አስጠንቅቀዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት የሰብአዊነትና የሥልጣኔ ትክክለኛ መለኪያው ማኅበረሰቡ እጅግ ተጋላጭ የሆኑ ሰዎችን የሚይዝበት መንገድ እንደሆነ በመልእክታቸው ላይ በማረጋገጥ የስደት ቀውስን ለመፍታት የጋራ ውይይት፣ ምሕረትና ጥበብ እንደሚያስፈልግ በማሳሰብ ጥሪያቸውን አጠቃለዋል። በመጨረሻም ኢትዮጵያውያን ስደተኞችን፣ ቤተሰቦቻቸውንና ውሳኔ ሰጪዎችን በሙሉ ለልዑል እግዚአብሔር ምሕረትና መሪነት አደራ በመስጠት መከራው ተወግዶ በርኅራኄ ብዛት የሰው ልጅ ክብር ዘወትር እንዲጠበቅ ጸሎታቸውን አቅርበዋል።

15 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የቤተሰቦች ተሞክሮና ተግዳሮቶች በሚል ንዑስ ርዕስ ከአንቀጽ 42 እስከ አንቀጽ 45 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን።

የቤተሰቦች ተሞክሮችና ተግዳሮቶች። አሁን ያለው የቤተሰብ ሁኔታ። በአንዳንድ ህብረተሰቦች ዘንድ የእምነትና ሃይማኖታዊ ልምዶች መዳከም ቤተሰቦች ይበልጥ እንዲነጠሉና ከችግራቸው እንዳይላቀቁ ተጽዕኖ ያሳድርባቸዋል። የሲኖዶሱ አባቶች እንዳስገነዘቡት ከዘመኑ ባህል ትልቁ የደህንነት ምልክቶች አንዱ በሰው ህይወት ውስጥ እግዚአብሔር ባለመኖሩና በግንኙነቶችና ደካማነት ምክንያት የሚፈጠር ብቸኝነት ነው። እንደዚሁም በማኅበራዊና ባህላዊ ሁኔታዎች ፊት የተጋረጠና ብዙውን ጊዜ ቤተሰቦችን የሚጨፈልቅ አጠቃላይ የሆነ የተስፋ መቁረጥ ስሜት አለ። ቤተሰቦች ብዙውን ጊዜ በተቋማት በኩል ፍላጎትና ትኩረት በማጣት የተተዉ ይመስላቸዋል። የሕዝብ ብዛት ቀውስ፣ ልጆችን የማሳደግ ችግር፣ አዲስ ሕይወትን ለማስተናገድ ያለው ማወላወል፣ አረጋውያንን እንደ ሸክም የማየት ዝንባሌና የአእምሮ መረባሽ፣ እንዲሁም የረብሻና የሁከት መጨመር በማኅበራዊ ሥርዓት ላይ የደረሰው አሉታዊ አንደምታ ከፍተኛ መሆኑን በግልጽ ያሳያል። ስለዚህ መንግሥት የወጣቶችን ተስፋ ለማለምለምና ቤተሰብ ለመመሥረት ያላቸው ዕቅድ እንዲያሳኩ ለመረዳት ተገቢ ሕጎችን የማውጣትና ሥራ የመፍጠር ኃላፊነት አለበት። ምቹ ወይም በቀላል ዋጋ የሚገኙ መኖሪያ ቤት እጦት ይፋ የጋብቻ ግንኙነቶች እንዲዘገዩ ያደርጋል። ቤተሰብ ሁኔኛ ለቤተሰብ ኑሮ የሚስማማና ከአባላት ቁጥር ጋር የሚመጣጠን ለቤተሰብና ለማኅበረሰብ ሕይወት የሚያስፈልጉ መሠረታዊ አገልግሎቶች ያሉበትን አካባቢ የማግኘት መፍት እንዳለው ልብ ይለዋል። ቤተሰቦችና መኖሪያ ቤቶች አብሮ ይሄዳሉ። ይህም በግለሰቦች ብቻ ሳይሆን በቤተሰብ መብቶች ላይ ማትኮር ምን ያህል አስፈላጊ እንደሆነ ያስገነዝበናል። ቤተሰብ ለህብረተሰብ አስፈላጊ መሳሪያ ስለሆነ በሚገባ ሊጠበቅ ይገባል። ቤተ ክርስቲያን በተለይም ዛሬ በፖለቲካ አጀንዳዎች ውስጥ እምብዛም ትኩረት የተነፈገውን ጋብቻና ቤተሰብን መንከባከብና ከጥቃት መከላከል የተልኳ አንዱ አካል እንደሆነ ትገነዘባለች። ቤተሰቦች በሕጋዊ፣ ኢኮኖሚያዊ፣ ማኅበራዊ፣ በመንግሥታዊ በጀት አደላደል ረገድ ከመንግሥት ባለሥልጣናት በቂ የቤተሰብ ፖሊሲ የማግኘት መብት አላቸው። አልፎ አልፎ ቤተሰቦች የሚወዱት ሰው ሲታመምባቸው በቂ የጤና እንክብካቤ በማጣት ይሰቃያሉ ወይም ሁነኛ ሥራ ለማግኘት ይፍጨረጨራሉ። ኢኮኖሚያዊ እንቅፋቶች ቤተሰብ የትምህርት፣ በባህላዊ ተግባራትና በህብረተሰብ ሕይወት ውስጥ ተሳትፎና ተደራሽነት እንዳይኖረው ያደርግቷል። የአሁኑ ጊዜ ኢኮኖሚያዊ ሁኔታ ሰዎችን በብዙ መንገዶች በህብረተሰቡ ውስጥ እንዳይሳተፉ ያደርጋቸዋል። በተለይ ቤተሰቦች ከሥራ ጋር በተያያዘ ችግሮች ያጋጥሟቸዋል። ወጣቶች ያላቸው ችሎታ አነስተኛና ሥራ የማግኘት ዕድላቸውም ጠባብና አስተማማኝ አይደለም። የሥራ ቀናት ረዥምና ብዙውን ጊዜ ከቤት ካለው ርቀት አኳያ ይበልጥ አድካሚ ናቸው። ይህ ሁኔታ የቤተሰብ አባላት በአንድነት እንዳይሰበሰቡ ወይም ወላጆች በየቀኑ ግንኙነታቸውን በሚያደርሱበት መንገድ ከልጆቻቸው ጋር እንዳይሆኑ ያደርጋቸዋል። በርካታ ልጆች ከጋብቻ ውጪ ይወለዳሉ። ብዙዎቹም በአንድ ወላጅ እጅ ብቻ ወይም በቅልቅል ወይም አዲስ በተመሠረተ ቤተሰብ ውስጥ ያድጋሉ። በልጆች ላይ የሚፈጸም የጾታ ብዝበዛ በአሁኑ ኅብረተሰብ ውስጥ ላለው አሳፋሪና ጠማማ እውነታ ነው። በጦርነት፣ በአሸባሪነት ወይም በተደራጀ ወንጀል ምክንያት ሁከት የሚደርስባቸው ኅብረተሰቦች በተለይ በትላልቅ ከተሞች የቤተሰብ ዝቅጠት ይታያል። በከተሞች ዳርቻ ደግሞ የጎዳና ልጆች የሚባለው ክስተት እየጨመረ መጥቷል። በልጆች ላይ የሚደርስ የጾታ ጥቃት እጅግ ሰላማዊ በሚባሉ ስፍራዎች በተለይም በቤተሰቦች፣ በትምህርት ቤቶች፣ በማኅበራትና በክርስቲያናዊ ተቋማት ውስጥ ጭምር መከሰቱ እጅግ አሳፋሪ ጉዳይ ነው። ስደት በቤተሰብ ሕይወት ላይ ካለው አሉታዊ አንደምታ አንጻር ሊጋፈጡትና ሊረዱት የሚገባ ሌላው የጊዜው ምልከታ ነው። በቅርቡ የተካሄደው ሲኖዶስ ለዚህ ጉዳይ ትኩረት ሰጥቶ እንዳስገነዘበው በተለያዩ መንገዶች ስደት በልዩ ልዩ የዓለም ክፍሎች መላ ሕዝቦችን እየነካካ ነው። ቤተ ክርስቲያንም በዚህ መልክ ትልቅ ሚና ተጫውታለች።
ይህን የወንጌል ምስክርነት መጠበቅና ማስፋፋት በማቴዎስ ወንጌል ምዕራፍ 25 ቁጥር 35 ዛሬ ከመቼውም ጊዜ ይበልጥ አንገብጋቢ ጉዳይ ሆኗል። ከህዝቦች ተፈጥሯዊና ታሪካዊ እንቅስቃሴ ጋር የሚጣጣም የሰዎች ዝውውር ለሚሰደዱ ቤተሰቦችም ሆነ ስደተኞች ለሚቀበሉ አገሮች ዑነተኛ ብልጽግናን ሊያመጣ ይችላል። ከዚህ በተጨማሪ በጦርነት በብጥብጥ በድህነትና ፍትህ በማጣት ምክንያት ቤተሰቦች ላይ የሚደርስ እንዲሁም ብዙውን ጊዜ ህይወትን አደጋ ላይ በሚጥል የጉዞ ወጣውረት የታጀበ የግዴታ ስደት ሰዎችን ያስጨንቃል፣ ቤተሰቦችንም ያናጋል። ቤተሰብ ከቤተሰቦች ጎን በመቆም ለሚሰደዱ ቤተሰቦች ብቻ ሳይሆን ወደ ኋላ ለሚቀሩ የቤተሰብ አባላት ጭምር የሚሆን ልዩ አዋራዊ ፕሮግራም መንደፍ ያስፈልጋል። ይህ አዋራዊ ተግባር ለባህላቸው ለሚመጡበት ሰባዊና ሃይማኖታዊ ህንጸት እንዲሁም ለአምልኮ ስርዓቶቻቸውና ትውፊቶቻቸው መንፈሳዊ ቅርስ ክብር በሚሰጥ መልኩና በልዩ አዋራዊ እንክብካቤ ጭምር መፈጸም አለበት። ስደት በተለይ ለቤተሰቦችና ለግለሰቦች አስደንጋጭና አጥፊ የሚሆነው ከህጋዊ አግባብ ውጪ ሲፈጸምና በህገወጥ የሰዎች ዝውውር ዓለም አቀፍ መረብ ሲደገፍ ነው። ይህም ይበልጥ የሚጎለው በጊዜያዊ መጠለያዎችና የስደተኞች ካምፖች ለረጅም ጊዜያት ለመቆየት የሚገደዱ ሰዎችን ወይም ብቸኛ ሕፃናትን ሲያካትትና የውህደት ሂደት መጀመር የማይቻል ሲሆን ከልክ ያለፈ ድህነትና ሌሎች የቤተሰብ ሁኔታዎችን አንዳንድ ጊዜ መሪ ቤተሰቦችን እንኳን ልጆቻቸውን ለዝሙት አዳሪነት ወይም ለህገወጥ የሰው አካል ዝውውር እስከ መሸጥ ድረስ ያንኮተኩታቸዋል። በተለይም በመካከለኛው ምስራቅ በቤተ ክርስቲያኖች፣ በጎሳዎችና በአናሳ የሃይማኖት ተከታዮች ላይ የሚደርሰው ስደትና እንግልት ለቤተ ክርስቲያን ብቻ ሳይሆን ለመላው የዓለም ማኅበረሰብ ትልቅ ፈተና ሆኗል። ስለዚህ በተጨባጭ መንገድ ጭምር ቤተሰቦችንና ክርስቲያን ማህበረሰቦችን በየትውልድ አገራቸው እንዲቆዩ ማናቸውንም ጥረት ማድረግ ያስፈልጋል። ምንጭ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 42 እስከ 45 ላይ የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስላዳመጣችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።